በሌላው ትከሻ ለመኖር አልሻ ለእስራኤል ከንስራ ለቆፍር ለሸከም ገበሬም ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ ላይ ሻሽ መቺኔ ትርፍ ፈለኩ